ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ለተሸዓተ መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንጳጳሳት መሻርክቲ ኣቅላስያዊ ምንቅስቓስ ፎኮላሪኒ ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ተረኺቦም ኣስተምህሮ ከም ዘካፈሉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ለተሸዓተ መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ርእሰ ሊቃነ ጳጳሳት ናብ መንእሰያት ምዕራብ ኣፍሪቃ ዘመሓላለፍዎ ናይ ቪድዮ መልእኽቲ ብፁእ ሊቀ ጳጳሳት ጋላገር ብምኽንያት ዝኽሪ መበል 800 ዓመት ዕርፍቲ ቅዱስ ፍራንቸስኮ ኣብ ዝተኻየደ ጉባኤ ሊቃውንትን ጓሶት ነፍሳትን ዘስምዕዎ መደረ ኣብ መንጎ ጳጳሳትን ሰብፉይ ህይወትን ዘሎ ርክባትን ብዛዕባ ወግዓዊ ምብፃሕ ጳጳሳት ናብ ቅድስቲ መንበርን ብዝምልከት ዝወፀ ጸብጻብ ሲኖዶስ ጳጳሳት ሩስያ ንሓድሽ ናይ ዩክሬይን ሰላም ንዘተ ዕድል ትህብ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ለተሸዓተ መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬስ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ፍስሓን ተስፋን እተሰምየ ሰነድ ዝገብርዎ ዘለዉ ትምህርትታት ቀጺሎም ክብሪ ነፍሲ ወከፍ ወዲ ሰብ ክንጣበቐሉ ዘሎና ነባሪ ውህበት ፍቕሪ ኣምላኽ ምዃኑ እውን ገሊፆም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንኽብሪ ሰብኣዊ ኣካል እተወፈየ እዩ ዝነበረ፣ ንክርስትያን ምእመናን ድማ ኣብ ኩሉ ኩነታት ምእንቲ ክብሪ ወዲ ሰብ ብብርሃንን ብርታዕን ወንጌል ክጣበቁ ተማሕጺኖም። ቅዱስ ኣቦና ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብዚ ሰሙን እዚ ኣብ ጉስነታዊ ቅዋም ፍስሓን ተስፋን ብምስትንታን ሓሳባቶም ኣካፈሉ። መሰረታዊ ሰብኣዊ መሰላት ምርካብ ሓደ ካብቲ ኣብ ታሪክ ወዲ ሰብ ኣዝዩ ኣገዳሲ ዝኾነ ዓወታት ምዃኑ እውን ገሊፆም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም። ጉባኤያዊ ቅዋም ፍስሓን ተስፋን ነታ ቀዳመይቲ ምዕራፍ ንኽብሪ ሰብኣዊ ኣካል ብምውፋይ መሰረትን ኩነትን ናይቲ ኣብዚ ዘመን እዚ ዘሎ ኣዝዩ ክቡር ዋጋ ዘለዎ ስነ ምግባራዊ ስርዓት ምዃኑ የጉልሕ። እዚ ግን ካብቲ ኣብ ልቢ ወዲ ሰብ ዘሎ ርኽሰት ዝለዓል ሰንኮፍ ዝኾነ ኩነታት ንምውጋድ ነቲ መለኮታዊ ምንጪ ዕሽሽ ክብሎ የብሉን። ንመሰረታዊ ባህርያትን መሰላትን ሰብኣዊ ክብሪ ንምጉላሕ ዘኽኣለ ጉዕዞ ብርግጽ ሓደ ካብቲ ኣብ ታሪኽ ወዲ ሰብ ኣዝዩ ኣገዳሲ ዝኾነ ምዕራፍ እዩ። ይኹን እምበር እቲ ኣብ ቅድሜና ዘሎ መንገዲ ገና ኣይተዛዘመን ዘሎ። እዚ ምሉእ ብምሉእ ንኸይፍጸም ዝዓግት ብሉይን ሓድሽን ዝጋጮ ነገራት ክፈትሖ ኣለዎ። ቤተ ክርስቲያን ከም እትምህሮ ሰብኣዊ ክብሪ ካብ ህላዌ ወዲ ሰብ ከም ዝምንጩ ብምዝኽኻር ኣበርክቱኣ ብንጹር ተወፍላ። ነዚ ድማ ኣብቲ ኣብ ዝቐረባ እዋን ኣብ ዘመሓላለፍክዎ ዓዋዲ መልእኽቲ ግሩም ሰብኣውነት እውን ዳግም ከቃልሖ ኣጋጣሚ ረኺበ እየ። ነፍሲ ወከፍ ሰብ ምስ ገዛ ርእሱን ምስ ካልኦት ከምኡውን ምስ ኩሉ ፍጥረትን ኣብ ሕብረት ክኣቱ ብኣምላኽ እተዋህቦ መደብን ፍቓድን ዘለዎ እዩ። ሰብኣዊ ክብሪ ኣብ ክእለት ሃብቲ ወይ ስፍራ ወዲ ሰብ ኣብ ህይወት ወይ እውን ኣብ ቅኑዕ ወይ ጉጉይ ምርጫታት እተመርኮሰ ኣይኮነን። ኣብ ክንድኡስ ካብ ነፍሲ ወከፍ ወዲ ሰብ ንላዕሊ ቅድምና ዘለዎን ዝበለጸን ውህበት እዩ። ኣምላኽ ከም መግለጽታ መወዳእታ ዘይብላ ፍቕሩ ዘወፈዮ ውህበት እዩ።
እምባርከስ እቲ ደረት ዘይብሉ ክብሪ ወዲ ሰብ ኣብቲ ብመልክዕን ምስልን ኣምላኽ እተፈጥረ ፍጡር ከም ምዃኑ መጠን ንፈጣሪኡ ክፈልጦን ከፍቅሮን ዝኽእል ኣብ ዘለዎ መንነት እተመስረተ እዩ። በዚ ከምዚ ድማ ወዲ ሰብ ካብ ካልኦት ፍጥረታት ዝበልፅ ብምዃኑ ክገዝኦን ንኽብሪ ኣምላኽ ክጥቀመሉን ብሕድሪ እተዋህቦ መደብን ውህበትን ፍቕሪ ኣምላኽ እዩ። ብእምነት እምበኣር ነቲ ናይ መወዳእታ መሰረት ክብሪ ወዲ ሰብ ክርድኦ ንኽእል ኢና። ከመይሲ ወዲ ኣምላኽ ምስጢር ኣቦን ፍቕሩን ብምግላጽ ንሰብ ገዛ ርእሱ ምሉእ ብምሉእ ይገልጸሉን ነቲ ልዑል ዝኾነ ጸዋዕትኡ ድማ ይምስክረሉ። ሰብኣዊ ኣካልነት ኩሉ ሳዕ ምስ ኣምላኽን ምስ ካልኦትን ኣብ ዘለዎ ርክብን ሕብረትን ተሳትፎን ይግለጽ። ስለዚ ምስ እግዚኣብሔር ኣቦ ናይ ውሉድ ርክብ ከምኡውን ምስ ክርስቶስን ምስ ኩሎም ደቂ ሰባትን ሕውነታዊ ርክብ ምህላው ድማ እዩ ዘመልክት። ኣብ ጥቕሚ ገዛ ርእስኻ ዘተኰረ ምግላል ድማ የብሉን። ሰብ ምዃን ማለት ንገዛ ርእስኻ ከም ክትካፈሎ ዘሎካ ውህበት ጌርካ ምርኣይ ማለት እዩ። እዚ ማለት ከዓ ብምቕባልን ብሕድሕዳዊ ኣገልግሎትን ክትካፈልን ክትዓብን ክትበስልን ኣሎካ ማለት እዩ። እዚ ኽብሪ እዚ ኣብ ተሓታትነት ነፍሲ ወከፍ ወዲ ሰብ ብሕድሪ ተዋሂቡሎ። ኣብ ርእሲ እዚ እውን ሓድነትን ሓባራዊ ሓልዮትን ይሓትት። ነቲ ኣብዚ እዋን እዚ እውን ብዛዕባኡ ዘሎና ኣረኣእያ ዘበላሽዎን ንምፍጻሙ ዕንቅፋት ዝኾኖን ብዙሕ ምትላልን ሕልኽላኻትን ንምእላይ ምትሕብባር ይሓትት። እወ ከም ውፅኢት ናይቲ ኣብ መላእ ታሪኽ ወዲ ሰብ እተገብረ ነዚ ክብረት እዚ ዝጻረር ምርጫታት ሎሚ እውን እንተኾነ ወዲ ሰብ ብውሽጡ ተኸፋፊሉ ኣሎ። ከምኡ እውን ምሉእ ህይወት ወዲ ሰብ ውልቃዊ ይኹን ሓባራዊ ኣብ መንጎ ጽቡቕን ክፉእን ኣብ መንጎ ብርሃንን ጸልማትን ዘሎ ዘደንጹ ቃልሲ ምዃኑ ዘርኢ እዩ። ይኹን እምበር እዚ ተነቃፍን ድሩትን ኩነት እዚ ብተስፋ ክርአ ይከኣል እዩ። ከመይሲ ጐይታ ባዕሉ ንወዲ ሰብ ሓራም እንትኸውፅኦን ከበርትዖን ብውሽጡ ኣሓደሶን ካብቲ ኣባርነት ኃጢአት ዝሓዞ መስፍን ናይዚ ዓለም እዚኣ ሓራ ኣውፅኦ። ብተወሳኺ እዚ ጉባኤያዊ ቅዋም ፍስሓን ተስፋን ከም ዘመልክቶ ሰብኣዊ ክብሪ ንምልኣት ወዲ ሰብ ከም ዘመልክት የረጋግጽ። ስለዚ ድማ ካልኣዊ ኣረኣያታት ክስገር ኣለዎ። ወዲ ሰብ ካብ ስጋን ነፍስን እኳ እንተተፈጥረ ሓደ ኣካል እዩ። ንስጋዊ ኣካል ወዲ ሰብ ብሃውሪ ናብ ቁሳዊ ነገር ምቕናስ ኩሉ ሳዕ ክብሪ ወዲ ሰብ ከም ምኽሓድ እዩ። ወዲ ሰብ ንስጋዊ ሕይወቱ ከናሹ ኣይፍቀደሉን እዩ። ከምኡ እውን ኣምላኽ ስለ ዝፈጠሮ ኣብ ዳሕረይቲ መዓልቲ ስለ ዘተንስኦ ንስጋዊ ኣካሉ ከም ጽቡቕን ክቡርን ውህበት ገይሩ ክቕበሎ ግዴታ ኣለዎ። ኲላትና ብኃጢአት ስለ ዝቖሰልና በቲ ኽፉእ ዝንባሌታት ልቢ ወዲ ሰብ ባሮት ከይንኸውን ክንጥንቀቕ ኣሎና። ኣብ መወዳእታ ፍስሓን ተስፋን ነተን ሰለስተ ኣገደስቲ መግለጺታት ክብሪ ወዲ ሰብ የዘኻኽር። እቲ ንወዲ ሰብ ንሓቂ ካብ ምርካብ ዘይጸግብ ዝገብሮ ምስትውዓል፣ እቲ ንሕይወቱ ሓድነትን ትርጉምን ዝህብ ሕልና፣ ከምኡውን እቲ ኣብ ውሳኔታቱ ተሓታቲ ዝገብሮ ሓርነት ክብል ይጠቅስ። እዚ ስፍሓት እዚ ንሓድሕዱ ኣጸቢቑ እተኣሳሰረ ከም ምዃኑ ድማ ንሓቂ ብህልናኡ እዩ ዘለልዮ። ሓርነት ድማ ከም መሰረትን ተኽእሎን ገይሩ ንኽምከሮ የኽእሎ። እቲ ብክርስቶስ ሕይወት ዝህብ መንፈስ ቅዱስ ሓራ የውፅኣናን ከም ደቂ ኣምላኽ መጠን ዘሎና ክብሪ ብቐጻሊ የረጋግጸልና እዩ። ከምኡ እውን ካብ ፍርሂ የናግፈናን ናብቲ ክርስቶስ ዝሃበና ቃል ተስፋ ድሕሪ ሞት ዘሎ ሕይወት ድማ ይመርሓና። ምስጢር ሰብኣዊ ኣካል እምበኣር ኣባኡ ጥራይ እዩ ሓቀይና ብርሃን ክረክብ ዝኽእል። ካብኡ ድማ ብዛዕባ ምስጢር መከራን ሞትን ግልጸት ንረክብ። ምስኡ ድማ ናብ ትንሣኤ ክንጓዓዝ ኢና። ክቡራት ኣሕዋትን ሓትን፣ ብመልክዕ ኣምላኽ ብክርስቶስን ምእንታኡን ተፈጢርና ፍሉይን ዘይርስዕን ክብሪ ረኺብና ኢና። ብብርሃንን ብርታዕን ወንጌል ኩሉ ሳዕ ክንተባባዕን ክንጣበቐሉን ድማ ንወፈ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንመንእሰያት ምብራቕ ኣፍሪቃ ናይ እምነት ጉዕዞኦም የተባብዕዎም። ኣብዛ ብውግእን ግጭትን እተኸበት ዓለምና ከም መልእኽቲ ፍቕርን ፍትሕን ሰላምን ኮይኖም ክነብሩ ጻውዒት ኣቕረብሎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ መጀመርታ መዓልቲ መንእሰያት ምብራቕ ኣፍሪቃ ንምጽምባል ኣብ ኣክራ ጋና ተኣኪቦም ንዘለዉ ብኣሽሓት ዝቝጸሩ መንእሰያት ብቋንቋታት እንግሊዝን ፈረንሳይን ናይ ቪድዮ መልእኽቲ ኣመሓላሊፎም። እቲ ኣኼባ ካብ ዕለት 7 ክሳብ ዕለት 12 መስከረም ተብዓት ካቶሊካውያን መንእሰያት ወኪላትን ደገፍቲ ሰላምን ተስፋን ኣብ ምብራቕ ኣፍሪቃ ብዝብል ኣርስቲ ዝካየድ ዘሎ ብዞባዊ ቤት ምኽሪ ጉባኤታት ጳጳሳት ምብራቕ ኣፍሪቃ እተወደበ እዩ።
ርሰሊቃነ ጳጳሳት ኣብቲ ዘመሓላለፍዎ መልእኽቶም ንጳጳሳት እተን 16 ሃገራትን ንመንእሰያትን ኣብ ማእከልቲ ቀዳምነት ሂቦም ዝዓይሉ ዘለዉ ጉዳያት ስለ ዘማእከልዎም ኣመስገንዎም። እዚ ብሓባር እተሕልፍዎ ዘለኹም ሓያል እዋናት ብእምነት ንኽትዓብዩን ምስ ካልኦት ብምርኻብን ኣብ ግሉጽነትን ዝኣመሰለ ስነ ምግባራዊ ስርዓታት ብዝያዳ ንኽትህብትሙ ከም ዝሕግዘኩም ኣእምን እየበሉ ርእሰ ሊቃነ ጳጳሳት ሊዮናስ ዒቦም መንእሰያት ንናይ መጻኢ መደባቶም ከበላሽውዎ ዝኽእሉ ምጥርጣርን ተስፋ ቝርጸትን ዘይምርግጋእን ከም ዘስግኦም እውን ኣፍልጦ ሃብሉ። ገለገለ እዋን ብዙሕ ቅልውላዋት ንኣረኣያኹም ዝጸልሉ እዋን ኣሎ። ተስፋ ኸይቈረጽኩም ንቕድሚት ክትስጉሙ ድማ ከተባብዓኩም እደሊ በሉ። ርእሰ ሊቃነ ጳጳሳት ቀጺሎም ጸገማት እናሃለወ ክንሱ ንመንእሰያት ምብራቕ ኣፍሪቃ ካብቶም በጃ ዝኾኑ ወለዶታት ዘይኮኑስ ኣብዚ ዘመን ናይ ኣምላኽን ናይ ዛሎም ዘላ ቤተ ክርስቲያንን ምዃኖም ኣረጋገጹሎም። ንርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ብምጥቃስ ድማ መንእሰያት ብተውህቦን ጉልበትን ሕልምን ተስፋን ሃብታማት ምዃኖም ብምግላጽ ንእስነቶም ንቤተ ክርስቲያንን ዓለምን መዝገብ ምዃኑ ኣስተንተኑ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም መንእሰያት ኣብ ሕብረተሰቦም ኣወንታዊ ለውጢ ንምምጻእ ብሓባር ናይ ምጉዓዝ ብድሆ ክዋጽሉ ጻውዒት ኣቕርቡሎም። ብሓባር ምምልላስ ክብሃልን ከሎ ወላ ሓደ ሰብ ከም ዘይተገለለ፣ ከም ዘይተነጸለ ወይ ከም ዘይተነጽገ ምግባር ማለት እዩ ንበሉ። ኣብ መንጎ ህዝብታትን ባህልታትን ሃይማኖታትን ድልድል ሃነጽቲ እውን ኩኑ ክብሉ ተላበውዎም። ልክዕ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብቶም ኣብ ሕዳጋት ሕብረተሰብ ዝነብሩ ሰባት ህላዊ ኣምላኽ ከም ዘሎ ኣፍልጦ ዝሃበ፣ መንእሰያት እውን ንኣብነቱ ክስዕቡን ንዅሉ ሰብ ኣብ ጉዕዞኦም ከእትውዎን ከም ዘለዎም ኣመልከቱሎም። ርእሰ ሊቃነ ጳጳሳት ነቶም ኣብ ኣክራ ተኣኪቦም ዘለዉ መንእሰያት ቤተ ክርስቲያን ከም እተኣምኖምን ኣብ ጽቡቕ ፍቓዶም ከም እትምርኰስን እውን ነገርዎም። ብቓላትኩምን ብተግባራትኩምን ነታ ብዅሉ ዓይነት ውግእን ግጭትን እተኸበተ ዓለምና ሓያል መልእኽቲ ሰላም ኣመሓላልፉ በሉ። መሰኻኽር ፍቕርን ፍትሕን ሰላምን እውን ኩኑ ክብሉ ተላበውዎም። ነቲ ክቡር ንእስነትኩም ኣብ መሰውኢ ተድላን ላዕለዋይ ባህርያትን ኣብ ክንዲ እትስውእዎ ነቲ ዓሚቕ ባህግታትኩም ብምፍጻም ካብ ገዛ ርእስኹም ሓሊፍኩም ኪዱ ክብሉ እውን ተማሕጸንዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ ንመንእሰያት ምዕራብ ኣፍሪቃ ኣብ ዘመሓላለፍዎ ናይ ቪድዮ መልእኽቲ ንቕድስቲ ድንግል ማርያም ብሕድሪ ብምውፋይ ምእንትቶም ፍቁራት ህዝብኹም ንሰብኣዊ ምዕባለ ካብ ወዳ ኢየሱስ ተማልደልኩም ክብሉ ሐዋርያዊ ቡራኪኦም ኣካፈልዎም።

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 10 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮ መበል 14 ንሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ኢራቅ ንብፁዕ ሊቀ ጳጳሳት ሚሮስላው ስታኒስላው ቫቾቪስክን ንሃዋርያዊ ልኡኽ ቅድስቲ መንበር ናብ ሪፓብሊካዊት ዲሞክራስያዊት ሃገረ ኮንጎ ንብፁዕ ሊቀ ጳጳሳት ሚትያ ሌስኮቫርን ንተሳተፍቲ ዓውደ ስልጠና ሓደስቲ ጳጳሳትን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 10 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮ መበል 14 ናብ ቅነ መንእሰያት ምዕራብ ኣፍሪቃ ዘመሓላለፍዎ መልእኽቲ ኣብ መንጎቶም ተሳተፍቲ ሓጎስን ተስፋን ከም ዝፈጠረሎም ጳጳሳት ሃገረ ፈረንሳይ ብዛዕባ ጳጳሳዊ ዑደት ርእሰ ሊቃነ ጳጳሳት ናብ ሃገረ ፈረንሳይ ንዝካየድ ዘሎ መደባትን ምስነዳዋትን ኣመልኪቶም ዝሃብዎ መግለጺ ተበግሶ ሊቃውንቲ ኣብ ኢንዶኔዥያ ዘካይዶ ዘሎ ዓውደ መጽናዕቲ ኣብ ሰብ ዝሰርሖ ኣስተውዕሎት ሃገረ ሩስያ ንሓድሽ ናይ ዩክሬይን ሰላም ንዘተ ዕድል ከም ዝሃበት

0: ኣብዚ ምልከቱ ቅንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 10 መስከረም 2026 ዓመተ ምህረት መደፈነውና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቅነ መንእሰያት ምብራቕ ኣፍሪቃ 2026 ኣብ ኣክራ ጋና ይቕጽል ኣሎ። ካብ 16 ሃገራት ንኡስ ዞባ ኣፍሪቃ ዝመፁ መንእሰያት ትማል ሰሉስ ካብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ተላእከሎም ናይ ቪድዮ መልእኽቲ ተቐቢሎም። እዚ ቅነ መንእሰያት እዚ ብጸሎትን ብሕብረትን ትምህርትን ዘተናቢሉ ካቶሊካውያን መንእሰያት ኣብ ሕብረተሰቦም ወኪላት ሰላምን ተስፋን ንክኾኑ ንምሕጋዝ ዝዓለመ እዩ። ከምቲ ብዙሓት ዝሓስብዎ ንስኻትኩም በጃ ዝኾኑ መንእሰያት ኣይኮንኩምን። ከምቲ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝበልዎ ንስኻትኩም ኣብ ቤተ ክርስቲያን ስድራ ቤት ኣምላኽ ኢኹም፣ ሎሚ እውን ናይ ኣምላኽ ኢኹም፣ ናይ ዝዘመን እዚ ቤተ ክርስቲያን ኢኹም፣ ብባህርያት ሓይልታትን ሕልምታትን ተስፋታትን ሃብታማት ኢኹም፣ ብብዙሕ ሃብቲ ድማ ሃብታማት ኢኹም። ንእስነትኩም ንገዛ ርእስኹም ጥራይ ዘይኮነስ ንኻልኦትን ንቤተ ክርስቲያንን ንዓለምን እውን ብዋጋ ዘይሽንሸን መዝገብ ኢኹም። ብመሰረት ሓላፊ ኮሚሽን ዞባዊ ጉባኤ ካቶሊካውያን ጳጳሳት ምዕራብ ኣፍሪቃ ዝወፀ መግለጺ ከም ዘመልክቶ እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል 3/8 መስከረም ናብ መንእሰያት ምዕራብ ኣፍሪቃ ኣብ ዘመሓላለፍዎ ናይ ቪድዮ መልእኽቲ ናይ ሰላምን ሓድነትን ሰብ ጥበብ ክኾኑ ተማሕፀንዎም። ብፍላይ ከዓ ብዛዕባቶም ብዓሚቕ ሓጎስ ነቲ መልእኽቲ ቅዱስነቶም እተቐበልዎ መንእሰያት እንክገልጹ ክቡር ኣባ ፖል ዳህ ከም ዘመልከትዎ ነቲ ርእሰ ሊቃነ ጳጳሳት ዘመሓላለፉሎም ናይ ቪድዮ መልእኽቲ ኣብ ዝተቐበሉሉ እዋን ብጥንቃቐ ይከታተልዎ ከም ዝነበሩ ኣረጋገጹ። ክቡር ኣባ ፖል ከም ዝገለጽዎ እቲ ፍጻሜ በቶም ነቲ ትሕዝቶ ናይ መልእኽቲ ቅዱስነቶም ኣብ ዘተታቶምን ኣብ እተፈላለየ ኣበርክቶታቶምን ዘማእከልዎ መንእሰያት ብዓብዪ ዕምቀትን ርዝነትን ተቐባልነት ከም ዝረኸበ ኣመልከቱ። ኣብዚ ግዜና መንፈሳዊ ስፍሓት ኣገዳሲ ቦታ ኣለዎ ክብሉ ኣባዳሃ ኣስዒቦም፣ ብፍላይ መንእሰያት ኣብ ምስጢረ ንስሓን እንተላይ ኣብ ባህላዊ ንጥፈታትን ዝገበርዎ ዓብዪ ተሳትፎ ከም ዝነበረ ገሊጾም። እዚ ድማ ኣብ እምነት ሱር ሰዲዶም ናብ ክርስቶስ ክምለሱን ኣብ ሃገሮምን ኣብ ህዝቦምን ልኡካን ወንጌል ክኾኑ ዘለዎም ባህጊ ዘርኢ እዩ በሉ። ፍረ ነገር ናይዚ ቅነ መንእሰያት ምዕራብ ኣፍሪቃ ተባዓት ካቶሊካውያን መንእሰያት ተዋሳእትን ወኪላትን ሰላምን ተስፋን ኣብ ምዕራብ ኣፍሪቃ ዝብል ኮይኑ ነቲ ሕጂ ናብ ጭቡጥ ተጸምዶ መንእሰያትን ጓሶት ነፍሳትን ክትርጎም ዘለዎ መርሓ ግብሪ እዩ ዘቕርብ ዘሎ። ኣብዘን መዓልትታት እዚኣተን ዝካየድ ዘሎ ትምህርትታትን ውጥናትን መንእሰያት ናብ ሃገሮም ምስ ተመልሱ ክወስድዎ ዘለዎም ስጉምትታት ንኸለል እዩ ዘኽእሎም ድማ እዩ። ንሓላፊ ኮሚሽን ማእከል ካቶሊካዊ ስነ ትምህርትን ተግባርን ምዕራብ ኣፍሪቃ ዕላማ እዚ መልእኽቲ ቅዱስነቶም ንሰላምን ፍትሕን ተስፋን ዝግበር ተጸምዶ ክኸውን ዝዓለመ ድማ እዩ። መንእሰያት ቀሊል መፍትሒታት ኣብ ምንዳይ ከይጽለዉ ወይ ከዓ ናይ ፈጠራዊ ባህርያቶም ከዓናቕፍ ዝኽእል ናብ ቀይዲ ማሕበራዊ መራኸቢታት ከይወድቁ እውን ተማሕጸንዎም። ብወገን መንእሰያት ሓላፊ ልኡኽ ሃገረ ጊኒ ዣን ፊሊፕ ዦግቦልሙ እውን ብወገኑ ማእከላዊ ኣገዳስነት ክርስቶስ ኣጉልሐ ብተፈላለዩ ጉባኤታት ጳጳሳትና ናብ ኣክራ ከም ተላኣኽና ዝከሓድ እኳ እንተ ዘይኮነ እቲ ብሓቂ ዝልእከና ዘሎ ግና ክርስቶስ እዩ በለ። ንዓኡ እዚ ኣብ ኣክራ ይካየድ ኣብ ዘሎ ጉዕዞ እንምከሮ ዘለና ሕብረትን ዘይንጸል ክፋል ናይቲ ተመክሮና እዩ። እቶም መንእሰያት ካብ ተፈላለየ ሃገራትን ከተማታትን ተጓዒዞም ነቶም ዝረኸብዎም ሰባት ስለምንታይ ነዚ ንግደት እዚ ከም ዘካይዱ ዘለዉ እውን ገለጹሎም። ክርስቶስ ኣብ ኣክራ ይጽበየና ኣሎ፣ ክንረኽቦን ክንሰብኮን ኢና ድማ በሉ። ነዚ ተመክሮ እዚ ምስ ሓደ ዓይነት ወንጌላዊ ተልእኾ ማለት ንክርስቶስ ኣብ ተራ ዝመስል ጉባኤታት ምስ ምምስካር እውን ኣመሳሲሎምዎ ኣለዉ። በቲ ኣብ ዝቅነ መንእሰያት ምዕራብ ኣፍሪቃ ዝካየድ ዘሎ ናይ መንእሰያት ኦሎምፒካዊ ውድድራት 2026 መንእሰያት ናይ ገዛ ርእሶም መጻኢ ከማእዝኑን ወኪላት ተስፋን ሰላምን ክኾኑ ከም እተጸውዑ ዝምስክር እዩ። ክቡር ኣባ ፖል ወሲኾም ከም ዘመልከትዎ ካብ 16 ሃገራት ዝመጹ ልኡካት ኣብቲ ቕነ ይሳተፉ ምህላዎም ነቲ መደባት ሓቀይና ዞባዊ ስፍሓት ሂብዎ ከም ዘሎ ኣመልከቱ። ገለ ናይ ሎጂስቲክስ ኣገማት ብፍላይ ከዓ ብዛዕባ ናይ ምዕርፊ ኣጋይሽ ሕፅረት እኳ እንተጋጠመ ንመንፈስ እቶም ተሳተፍቲ ግን ኣየዳኸሞን ክብሉ እውን መስከሩ መልእኽቲ ናይዚ ቅነ መንሰያት እዚ ናብቶም ናብዚ መደባት ክሳተፉ ዘይከኣሉ እውን ከም ዝዝርጋሕ ይኣምን ድሕር ቢሎም ኣጆኹም ናብ ክርስቶስ ተወፈዩ ንሱ ድማ መንገድን ሓቅን ሂወትን ክኾነኩም እዩ ክብሉ መግለፂኦም ዛዘሙ
1: ብዛዕባ ዘተ ዝተፈላለዩ ሃይማኖታት ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ኢንዶኔዥያ ብምሁራት ኣካላት ኣብ ዝተወድበ ኣኼባ ተሳቲፉ እዚ ኣጋጣሚ እዚ ካልኣይ ዓመት ዝኽሪ ናይ ርእሰ ሊቃነ ጳጳሳት ፍራንቸስኮ ናብ ደቡብ ምብራቕ ኤስያ ዝገበርዎ ሃዋርያዊ ዑደትን ናይ እስትቕላል ናይ ሃይማኖታት ናጽነት ኣዋጅ ምፍራምን ንምዝካር ዝተዳለወ እዩ ነይሩ ብተወሳኺ እቲ ዋዕላ ኣብታ ግሩም ሰብኣውነት ዝተሰምየት ዓዋዲት መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሚዛናዊ ኣጠቓቕማ ቴክኖሎጂን ዘተኮረ እዩ ነይሩ እቲ ሰብ ሰርሖ ኣስተውዕሎን ሰብኣዊ ስምዒትን ብዝብል ቴማ ኣብ ባሊ ኢንዶኔዥያ ኣብ ዝርከብ ዩኣይዲ ካምፓ ዝተኸየደ መበል 11 ኣህጉራዊ ዋዕላ ምሁራት ብዕለ 6 መስከረም ተዛዚሙ ኣብ ውሽጢ 3 መዓልታት ልዕሊ 200 ምሁራትን ማሕበራዊ መራሕትን ናይ ሃይማኖት ሰበስልጣንን ነጋዶን ፖለቲከኛታትን መንእሰያትን ካብ 35 ሃገራት ተኣኪቦም ነይሮም እዞም ተሳተፍቲ ኣብ ማእከል እዚ ናይ ቴክኖሎጂያዊ ለውጢ ሓደ ዘይተጸበዮ ብድሆ ኣቕሪቦም ሰብ ሰርሖ ኣስተውዕሎ እንታይ ክሰርሕ ይኽእል ኢልና ጥራይ ካብ ምሕታት ገዲፍና ደቂ ሰባት በዚ ቴክኖሎጂ እዚ እንታይ ክሰርሑ ይደልዩ ኢልና ክንሓትት ከም ዘለና እውን ኣተሓሳሲቦም ኣብቲ ብምሁራ ዝተበገሰ ዋዕላ የነታ ኢንዱኒል ካንካነማላጅ ጸሓፊ ብዛዕባ ዘተ ዝተፈላለዩ ሃይማኖታት ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ተሳቲፎም ነይሮም ምስኦም ድማ እታ ድምፂ ሊብያውያን ደቂ ኣንስትዮን ዝተባህለ ትካል ዝመሰረተትን ንጥፍቲ ተጣባቂ ሰብኣዊ መሰላትን ዓላ ሙራቢት ተሳቲፋ ነይራ የነታ ኢንዱኒል ኣብ ዘመሓላለፍዎ መልእኽቲ ሰብ ሰርሖ ኣስተውዕሎ ናጻ ከውፅእ ኣለዎ እምበር ባርያ ክገብር የብሉን ኢሎም ትምህርቲ ንመንሰያት ኣብ ውሽጦም ናይ ምምዝዛን ዓቕሚ ከማዕብል ከም ዘለዎ ከምኡ እውን ካብቲ ብኢንተርነት ጥራይ ዝግበር ርክብ ናብ ናይ ሓቂ ሰብኣዊ ሕብረት ክመርሖም ከም ዝግባእ ኣስሚሮምሉ መንእሰያት ነዚ ቴክኖሎጂ እዚ ብንቅሓትን ብሓላፍነትን ብምህዞን ክጥቀምሉ ምምሃር ድማ ናይ ኩሉ ሰብ ዕማም ምዃኑ ገሊጾም እቲ የነታ ዝበልዎ ሓሳብ ብኣታክስያ ዝተባህለት ጓል 20 ዓመት ኢንዶኔዥያዊት መንእሰይ ብዝቐረበ ልቢ ዝትንክፍ ምስክርነት ተደጊፉ እዩ ንሳ እና በኸየት ሰብ ሰርሖ ኣስተውዕሎ ባዕሉ ዝውንኖ ትርጉም የብሉን ትርጉም ክህቦ ዝኽእል ወዲ ሰብ ጥራይ እዩ ክትብል ገሊጻ እቲ ዋዕላ ምሁራት ከም መድረኽ ናይ መድረኻት ተባሂሉ ዝተሓስበ ኮይኑ ናይ ምስማዕን ምፍጣርን ምጽምባልን ስነ ኣእምራዊ ኣገባብ ተጠቂሙ እቲ ኣጎራ ዝተባህለ ኣገባብ ስራሕ ነቲ ኣብዚ እዋን እዚ ዘሎ ዓብዪ ሕቶ ንምምላስ ዝዓለመ እዩ ኣልጎሪዝም ኣብ ውሳኔታትናን ርክባትናን ስራሕናን ኣገባብ ኣመህራናን እናዓበየ ዝኸይድ ተራ ክትጻወት ከሎ እቲ ሰብኣዊ ትርጉም እንታይ ይኸውን ዝብል ሕቶ እውን ኣቕሪቦም እቲ መደብ ዝተፈላለዩ ዓውድታት ዘጠቓለለ እዩ ነይሩ ሓበራዊ ኣኼባታትን መድረኽ መንእሰያትን ማለት ንመንእሰያት ዕድል ዝህብ ከምኡ እውን 7 ናይ ዘተ መድረኻት ዘጠቓለለ ማለት ኣብ መንነትን ትምህርትን ጥበብን ጥዕና ኣእምሮን ናይ መጻኢ ስራሕን ዲሞክራስን ሰላምን ምሕደራ ሰብ ሰርሖ ኣስተውዕሎን ከምኡ እውን ሰብኣዊ ትርጉም ዘተኰሩ ተግባራዊ ስራሓትን ናይ ክኢላታት ዘተን እዮም ኣብቲ ኣጋጣሚ ማርያ ፓዝ ጁራዶ ፈጻሚት ኣደ መንበር ተበግሶ ምሁራት ከምዚ ክትብል ገሊጻ ናይ ዘመና ብድሆ ቴክኖሎጂ እንታይ ክሰርሕ ይኽእል ኢልካ ጥራይ ምሕታት ዘይኮነስ ብኡ ጌርና እንታይ ዓይነት ሰብኣውነት ክንሃንጽ ንደሊ ዝብል እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብታ ግሩም ሰብኣውነት ዝተሰሜት ዓዋዲት መልእኽቶም ነቲ ብማሽናት ክትካ ዘይክእል ነገራት ክንሕልዎ ይጽውዑና ንሳቶም ድማ ሕልናን ናጽነትን ርሕራሕን ምስ ካልኦት ምርኻብን እዮም ስለዚ ድማ እዩ ንሰብኣዊ ብልሒ ይኹን ንሰብ ሰርሖ ኣስተውዕሎ ክመርሕ ዝኽእል ትምህርቲ ዘድልየና እዚ ድማ ንዕብየት ክብሪ ወዲ ሰብን ሕውነትን ሰላምን ይሕይል ክትብል ገሊጻ እቲ ዋዕላ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘተባብዕዎ ናይ ምርኻብ ባህሊ ከምኡ እውን ስነ ምግባራዊ ኣልጎሪዝም ማለት ስነ ምግባራዊ ምዕባለ ኣልጎሪዝም ዝብሉ ሓሳባት መሊሱ ዘትይሎም እዚ ድማ ነቲ ቅድሚ 2 ዓመት ናብ ኢንዶኔዥያ ዝገበርዎ ሃዋርያዊ ዑደትን ምፍራም ኣዋጅ እስትቕላልን ንምዝካር ዝተገብረ እዩ بيتوسخت وعلا مستي بزعبا أبوان سب صرحو أستوعلو ني سبعو من النت مكل خالت تقلس قروم سبعو نت زي تسميت عواديت مالاختير يسالي كانوا باسات ليون مبل عصر توربعتي تأساسير نيرو كموون نتي تري هيتا كارانا زي تبهلينا يبالي أمر مالت عب منغودك سبعتن تفطرون أملاخن زلوسني زد تقال لي نيرو عبتو أعلى تسعة تفتي بسنك سب صرحو أستوعلو زمسو حمشت عبيت بالدهتات على اليوم سبب ممعبالن تعوي سمعيتاوي بالحم خسكاسن أبواناوي بالدهتات زي ساتفو زيقاتات مفرايين نمسائي زي تفلتو سرحات مسنداون نحدشنا علم لخاوي محدرا موديل زخونو مرحتي مسنداون إيوم أب مزازمت وعلا أب برازيل نايكاتليكاوي تمرتي توكال زخونو حاو باولو فوساتي اتزتي عبالي كم زي ودا اوي جوم عم اسكرم كل تشعن عسران شوعاتن كلاتنا بحبار نزك التعزي عب برازيل كن قصلو ايناوني لوم بز مسرت زي برازيل نتي عب كل تشعن عسر تربعتي عب كتما فاتيكان زي تجمره قعزو بمقصال نمسعي عالم لخاوي كونغرس كتنقد ايا
0: كبراتن كبرانن سمعتنا زي زينا فاتيكان ايو አቦ መንበር ጉባኤ ካቶሊካውያን ጳጳሳት ፈረንሳይ ብፁዕ ካርዲናል ዣን ማርክ አቬሊን ምስካሎት ጳጳሳት በምሕባር ብዛዕባ እቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳይ ዘካይድዎ ሃዋርያዊ ዑደት ዝርዝር ሓበሬታ ኣቕሪቦም ብፁዕ ካርዲናል አቬሊን ኣብ መግለፂኦም ዝኾነ ክብሪ ንገዛ ርእሰይ ክወስድ ኣይደልን እየ ብተደጋጋሚ ድማ ብዛዕባ ናይ ጉጅለታት ዕማም እውን ምስክር እኳ እንተኾንኩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳይ ኣብታ ዓብዪ መንፈሳዊ ፅምኢ ዝርከባ ዘሎ ሃገር ዘካይድዎ ምብፃሕ ነቲ ኣጋጣሚ ናይ ምጥቃም ድሌቶም ብፅንዓትን ብኽእለትን ብዘካየድዎ ፃዕርታት እዩ ተመዲቡ ዘሎ ሊቀ ጳጳሳት ሰበኻ ማርሴልን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ፈረንሳይን ዝኾኑ ብፁዕ ካርዲናል ማርሴል ቅዱስ ኣቦና ናብ ሃገረ ፈረንሳይ ሃዋርያዊ ምብፃሕ ከካይዱ ኣቐዲመ ሓሳብ ኣቕሪበሎም ነይረ ድማ በሉ ብፁዕ ካርዲናል አቬሊን ከም ዝገለጽዎ ርእሰ ሊቃነ ጳጳሳት ናብ ሃገረ ፈረንሳይ ምብፃሕ ከካይዱ ከም ዝደልዩ ይኣምኑ እኳ እንተነበሩ እቲ ጸገም ግን ዕለት እዚ ምብፅሖም ምንባር እውን ኣመልከቱ ኣብ ፈለማ 226 ዓመተ ምህረት ኣዝዩ ቅልጡፍ መደብ እኳ እንተኾነ መደብ ርእሰ ሊቃነ ጳጳሳት ግን ድሮ ከም እተወሰነ እኳ እንተተነግሮም ኣብዚ ዓመት እዚ ግን ነቲ ጉዕዞ ንምውዳብ ዝተገብረ ግድላት ኣመልኪቶም ሰፊሕ መግለጺ ኣቕረቡ ዓብዪ ብድሆ እዩ ዝነበረ ንዅሉ ነገር ምድላው 4 ወርሒ ጥራዩ ተሪፉና ዝነበረ ምስቲ ናይ ርእሰ ሊቃነ ጳጳሳት መደባት ዝሰርዕ ኣካል ክዘራረብ ድማ ናብ ሃገረ ቫቲካን ከድኩ ኣብ እተወሰነ እዋን ከዓ ናብ ፔሩ እተመደበ ጉዕዞ ስለ ዝተሰረዘ ኣብ ሓደ ሰሙን እቲ መደብ ከም እተወሰነ ፈለጥኩ በዚ ከምዚ እዩ እምበኣር ርእሰ ሊቃነ ጳጳሳት ልዮም መበል 14 ንሓምሻይ ሃዋርያዊ ጉዕዞኦምን ንሳልሳይ ግዜ ናብ ሓንቲ ኤውሮጳዊት ሃገር ሃዋርያዊ ዑደት ከካይዱ ዝመፁ ዘለዉ ክብሉ ኣመልከቱ እቶም ጳጳሳት ከም ዝገለጽዎ ንዅሉ ነገር ንምውዳብ 4 ወርሒ ጥራይ ተሪፉና ስለ ዝነበረ እቲ ናይ ግዜ ሰሌዳ ኣዝዩ ጸቢብ እዩ ዝነበረ እዚ ኸኣ ኣብ ፓሪስ ኣገዳሲ ቦታታት መሓዝ ኣብ ሃገራዊ ስተድዩም ፈረንሳይ ናይ ጸሎት ምንቅስቓሳት ምድላው ኣብ መካነ ንግደት ሉርድስን ካልኦት ህዝባዊ ቦታታትን መደባት ምድላው ከምኡውን ንኣሽቱ ኣደባባያትን ኣብያተ ክርስቲያናትን ከተማ መትስ ምምሕዳር ዘጠቓለል ስራሓት እዩ ዝነበረ ልዕሊ ኩሉ ድማ እቶም ኣዳለውቲ ኣብ ሰለስቲኡ ቦታታት እቲ ዝበለጸ ኣቀባብላ ከሰናድዉ ድሌት ኣለዎም ክብሉ እውን ኣመልከቱ ኣብቲ ጋዜጣዊ መግለጺ ብፁዕ ካርዲናል አቬሊን ብዛዕባ መበቆል ጭርሖ ናይ ዝሃዋርያዊ ዑደት ቅዱስነቶም ዓለም ሂወት ምእንቲ ክትረክብ ዝብል ምዃኑ ገለጹ እዚ መግለጽ እዚ ኣብ ወንጌል ዮሃንስ ዝርከብ ሓሳብ እዩ ገሊኦም ከዓ ነቲ ኣብ ወርሒ ሓምለ ብፓርላማ ሃገረ ፈረንሳይ ዝጸደቐ ብዛዕባ እቲ ናይ ርእሰ ቕትለት ዝፍጸመሉ ሕጊ ብዝምልከት እተላዕለ ክትዕ ከም መወከሲ ገይሮም ተርጊሞምዎ ይርከቡ ብፁዕ ካርዲናል አቬሊን ከም ዘመልከትዎ ግን ዝኾነ ይኹን ፖለቲካዊ ትርጉም የብሉን ክብሉ ነጸግዎ ይኹን እምበር እቲ ጭርሖ ግን ንኽብሪ ሕይወት ወዲ ሰብ ንምክልኻል ዘመልክት መልእኽቲ ምዃኑ ኣይከሓዱን ኣፈለማቶም ጳጳሳት ብዛዕባ ሰላም ዝገልጽ ጭርሖ ሓሲቦም ነይሮም። ጸኒሖም ግን ብሓሳባቶም ምስቲ ርእሰ ሊቃነ ጳጳሳት ኣብ ወርሒ ሕዳር ወይ ታሕሳስ 2025 ዓመተ ምህረት ናብ ሃገረ ሊባኖስ ኣብ ዘካየድዎ ሃዋርያዊ ዑደት ምስ ዝመሳሰል ምዃኑ ተገንዘቡ። ሓደ ሰብ ነታ ሓዳስ ዓዋዲት መልእኽቲ ቅዱስነቶም ግሩብ ሰብኣውነት ምስ ዘንብብ ክብሪ ወዲ ሰብ ኣብ ሓደጋ ብዘእቲ ኩሉ ኩነታት ንኽብሪ ህይወት ደቂ ሰባት ምሕላው ቀንዲ ዕላማ ምዃኑ ክግንዘብ ይኽእል እዩ። ሎሚ እውን ብዙሕ ከምዚ ዝኣመሰለ ኩነታት ኣሎ። ንኽብሪ ሰብኣዊ ህይወት ምክልኻል ድማ ማእከል መልእኽቲ ርእሰ ሊቃነ ጳጳሳት እዩ በሉ። ስለዚ ርእሰ ሊቃነ ጳጳሳት ልዮን ኣብ መላእ ሃገረ ፈረንሳ ዝገብርዎ ሃዋርያዊ ጉዕዞ ብውዳቤን ትሕዝቶን ከምኡውን ብብዝሒ ተሳተፍትን ወጻኢታትን ጽዑቕ ክኸውን ትጽቢት ይግበረሉ። ጠቕላላ ገምጋም ባጀት ቀሪቡ ዘሎ ድማ ኣስታት 27 ሚልዮን ዩሮ እዩ። ኣብ ጋዜጣዊ መግለጺ ምኽትል ዋና ጸሓፊ ጉባኤ ካቶሊካውያን ጳጳሳት ሃገረ ፈረንሳይን ቁጠባውያን መሓዳርን ሲልቫን ጊልቦ ክሳብ ሕጂ 5.5 ሚልዮን ዩሮ ከም እተኣከበ፣ እቲ ናይ ገንዘብ ምእካብ መስርሕ ድማ ይቕጽል ከም ዘሎን ወፈያታት በቲ ወግዓዊ ገጻት መርበብ ሓበሬታ ኣቢሉ እውን ክግበር ከም ዝኽእል ኣመልከተ። እቲ ናይ መጀመርታ ገምጋም ዝተሓተ እኳ እንተነበረ ሕጂ ግን ብዙሓት ምእመናን ክሳተፉ ከም ምዃኖም ትጽቢት ስለ ዝተገብረ ገምጋማትና ዳግም ተመጣጣኒ ከም ዝኾኑ ተገይሮም ኣለዉ። ካብ ፈረንሳ ጥራይ ዘይኮነስ ካብ ጎረባብቲ ሃገራት ኤውሮጳ ብፍላይ ከዓ ካብ መትስእ ዝመጹ ኣስታት 1 ሚልዮን ዝኾኑ ሰባት ከም ዝሳተፉ ድማ ይሕበር ኣሎ። ካብ ኩሉ ክሊ ዕድመን ድሕረ ባይታን ኣብ ገሊኡ ኣጋጣሚታት ድማ ካብ ካልኦት ሃይማኖታት እውን ተገዳስነት ከም ዘሎ ተፈሊጡሎ። ዓብይን ውዕውዕን ስምዒት እኳ እንተሎ ዝዓበየ ውዳቤ ሎጂስቲካዊ ብድሆታት እውን ኣሎ። ንነፍሲ ወከፍ ምእመን ይኹን ንዝኾነ ይኹን ሰብ ነቶም ንርእሰ ሊቃነ ጳጳሳት ክቕበሉ ዝመጹ ብዝበለጸ መንገዲ ንምእንጋድ ወይ ምስ ቅዱስነቶም ክራኸቡ ንዝደልዩ ሰባት ሃንጎፋይልካ ንምቕባል ዝዓለመ ኸኣ እዩ ብምባል ጊልቦ ኣመልኪቱ። ሊቀ ጳጳሳት ሰበኻ ፓሪስ ብፁዕ ኣቡነ ሎረንት ኡልሪኽ እውን ብወገኖም ነቲ ዝካየድ ዘሎ ምቅርራባት ዘደንቕ ብድሆ ክብሉ ገሊፆምዎ ይርከቡ። ብፁዕነቶም ከም ዝገለጽዎ ሳላ ጉጅለ ወለንተይናታትን ተሓባበርትን እቲ ነዚ ኣጋጣሚ እዚ ዘሰናዱ ዘሎ ትካል ጀል ኢቫንስ ብዝገበሮ ሓገዛት እቲ ምድላዋት ብኸመይ ይካየድ ከም ዘሎን ውዕውዕ ስምዒት ከምኡውን ምሉእ ምትምማን ከም ዘለዎ ገለጹ። እዞም ሊቀ ጳጳሳት ከም ዘመልከትዎ ኣብ ፓሪስ 2 ምልክታት እታ ኸተማ ማለት ፓላስ ደላ ኮንኮርድን ጎደና ቻምፕስ ኤሊሴስን ዘጠቓልል ኣዝዩ ምሳልያዊ ቦታታት ተመሪጹ ከም ዘለውን ኣመልከቱ። እዚ ድማ ካብ ፖለቲከይናታትን ካልኦትን ዓበይቲ ተሓባበርቲ ዓለማዊ መንግስትን ተቃውሞ ኣለዓዒሉ ይርከብ ኣሎ። ኣብ ዓለማዊ ኣተሓሳስባ ዘለዎ ሃገር ከም ዘለና ምዝካር ድማ ኣገዳሲ ይብሉ። መንግስቲ ንዝኾነ ይኹን ሃይማኖት ኣፍልጦ ኣይህብን እዩ። እንተኾነ ግን እተፈላለዩ ሃይማኖታትን ማሕበረሰባትን እምነቶም ብግህዶ ክገልጹ ከም ዝኽእሉ ውሕስነት ይህብ እዩ ብምባል ብፁዕ ካርዲናል ኣቨሊን ኣመልከቱ። ሃይማኖታዊ ኣኼባታት ኣብ ህዝባዊ ቦታታት ምስንዳው ካብቶም መዝነት ዘለዎም ሰበስልጣን ፍቓድ ክሕተት ኣለዎ። ነዚ መስርሓት ድማ ተኸቲልና ኢና። ዝኾነ ይኹን ዶብ እውን ኣይሰገርናን ክብሉ እውን ወሲኾም ኣስመሩሉ። ልዕሊ ኩሉ ድማ እቶም ጳጳሳት ነቲ ርእሰ ሊቃነ ጳጳሳት ዘካይድዎ ሃዋርያዊ ዑደት መለለይ ዝኾነ ስፍሓት ርክባትን ኣኼባታትን ኣመልኪቶም መግለጺ ኣቕረቡ። ከም ኣብ ስታድዩማት ወይ ካቴድራላት ዝኣመሰሉ ዓበይቲ ህዝባዊ ኣኼባታት ክካየዱ እዮም። እንተኾነ ግን ምስ ንኣሽቱ ጉጅለታት ዝያዳ ብሕታዊ ኣኼባታት እውን ክግበር እዩ። ንኣብነት ምስቶም ኣብ መካነ ንግደት ሉርድስ ዝርከቡ ሕሙማንን ወይ እውን ምስ ጉጅለታት ካብ ጾታዊ ዓመፅ ዝደሓኑ ሰባትን ዝግበር ርክባት እውን ክካየድ እዩ። ኣፈኛ ጉባኤ ካቶሊካውያን ጳጳሳት ፈረንሳይን ከምኡ ውን ተራዳይ ጳጳስ ሰበኻ ላሮሸል ብፁዕ ኣቡነ ፒየር ኣንትዋን ቦዦ ከም ዝገለጽዎ ካብ መጀመርታት ሒዞም ርእሰ ሊቃነ ጳጳሳት ምስቶም ካብ ጾታዊ ዓመፅ ዝደሓኑ ሰባት ክራኸቡ ከም ዝደለዩ መደባቶም ገሊጾምልና እዮም በሉ። ቤተ ክርስቲያን ከምቲ ንምነዮ ውሕስነት ዘለዋ ቤት ምእንቲ ክትከውን ነዞም ግዳያት እዚኣቶም ክንከናኸኖም ኣለና። ኣብ ሓደ እዋን ከዓ ብዛዕባ ምክልኻል ዓመፃ ኣጸቢቕና ንቑሓት ክንከውን ኣለና። ኣብ ውሽጢ ቤተ ክርስቲያንን ሕብረተሰብን ዘሎ ትሕዝቶ ኣብ ግምት ብምእታው ከምዚ ዝኣመሰለ ኣኼባ ንጹር እዩ ነይሩ። زخا وسون قصرة ساتفتي سلزحتت شوعات سبات زحاقفت قجلة تمريس على كبلوين عملكتو عفرنسا بتقبرة قبائي كاتوليكاويان باباساتن بيت مخري محبرات سبو فوهيوات سبو تنانستن مساستات أربعة قجلة تاتن ولك سباتن دحرم مخخار يوم دما تمريسهم كل سب تاخيبا بخمي ككايديو زبل حساب أقربة بسوا ابونا بوج وسيخوم كمز غلصو نحادة ساعات ابيلو كصنحيو كمون ازيو اغداسي كخوني يبلو اتوم سبات ميزاناوي بزخونا منغديوم تمريصوم ابيت مهرتن سبخاتاتن تحت عدمه زخونا حصاناتن عبيتن عمص وردوم سبوتن انستنون يركبوهم اتوم عدالو تتمدب فتحاوي وكلنا كرغاغصو قان تصعارو زغن امنغوتوم زيتمرصو اتوسنه بسچيت كمزمصاون عملكتو كوينو غنا كابتوم مصر ساليك آنبا باسات زي راخبو جلتات ويولك سبات نر ساليك آنبا باسات غلا نگر كنگرووم زداليون تاليو ناب كدوس عبو نازم محلالف بصحوف زي سفر مغلسي ملعاق كم وخقبر كم زخيلوين حبرو باباسات ابزن اربعة معالتات كلو سب مس كدوس عبونا نايم الرخاب اگت عمي كراكب زداليو كوان تخونو التوسنة درات غنالو نابنت اب لوردس اب حدو سمبوتا باخران تركب كتمان بمخانا بتيا بغرتي بعتز وحز ربان التدرت بوتايو كبلو زلو حصرتات بوتاون عملكتو زخلو قيدتات كاب عقمن فقادن وصاي بمخانو درات يخوننالو نتوم كمصو زداليو اب زبلص كونتات نخنغبرو زكالنا كلو نغبرالنا كبلو دما مغلص يوم زازمو
1: هاگر روسیا دهر نای حده سمون برتو نای امریکا دیبلوماسی او من کسک آس موس یوکرین حدیش نای سلام زتن مگبار مع سوارحو گیرات تو آلا يخونم برنت حجياب حمشاي عمتو زركبو غين مبقاع عبيت عنكفاتات غنا تريفوم اللوو موسكو بسنو يابزهبتو مغلسي روسيان يوكرينن حبرات منقصات امريكان زسات فولو حدش ناي سلام زته كم زيتنا تسقليصا وهابقال كرملين ديميتري موسكوف كم زغلصو فلويات لوغات امريكا ستيف ويتكوفن ياريت كوشينرن اب موسكو مس پرزدنت هاگر روسيا ولادمير پوتينن اب كييف دما مس پرزدنت يوكرين ولودمير زلانسكي زتا دحر مكيادوم ايو بيسكوف بترغوام ابيلو نتي سلستا وكرس داغ ماين مجمار اين نتسجن اينا انتغونا جن اب زيوان زي بزعبا بوتان تغكلانيا جزيان مزراب جنا اوانو اي بسحن ايلو وسيخون برقز وسيطاو زخونو زتفال عليو سعرتاتنا بسلام زقبار حادن اشتو سقمتي ايو كبل غليسو كوشينرن ويتكوفن اب موسكو زتمز قبرو كا بولاند ببابور ناب كيف تقع ازوم زيلانيسك كمز غلصة دوما ناي روسيا متكاعتي ناب رئيسة كتما يوكرين بنفاريد كي اتوو عقيتوهم روسيان يوكرينين اتينا امريكا لوخابز بس حلووان عب رئيسة كتماتات نحات حيدن متكاعتي كامكيات كوطباتة سمامي النيران زيلانيسك بوازا هلاوي اتوم كلتنا امريكا لوخات ني كتما كيف نمكلخال كابتي باتريوزي تبعلينا اير مكلخال نلعلي سرح كمز سرح بمقلاس نبرتتا كتما نقروبوان بسلام كنبرو إيلوم بتدقاقامي كمسو تلابيوم كرملين نتي قدام سبوتين زي تقبرزت عزيو تقام كبل كغلصون كلو امريكاوين دما نتي مزيلانيسك زكايد وزت زتباب ايو كبلو غليصوم يخون مبر كلتي واخيباتات زخون عبس من معوي لوتي ايامسان حدا كابتوم زعابيو عنكفاتات قداي قزعت مريت ايو بوتين روسيا نتوما مبراك اوي زوبا دونيتيسك بي اوكراين تتاحيزوم زلو زي ترفو بوتاتات نمكو تسعر كمي تسعر اسمير اللو اللو زيلانيسك بوغانو يوكرين ميريتا بمركاب تراين روسيا بسنك وراراكت لملما كمزي تخيل غليصو كمزي زبال حطوطات دما عم وداتا بمرح تكلتين هاقرات كزيتي اللوم كمزي قباء تزاريبو ني يوكرين زوهاب نايت اتتاوح سنتوين كالا اقد داسن اتبي زي مرددا كوينو اللو زيلانيسك ياب كييف مستوم لوخات ابز قبرزته بزعبا توساخي ناي باتريو سرعاتات حاويسو ناي اير مكل خال كمبوون نتي ناي يوكرين ناي تسعات احتغر سنمي دقاف كاب امريكان ايوروبان سوهاب ناي كرمت تقلو الحاجزات تزراري بوم اتو قحجيون ناب كالي ناي كرمت وقت زي ساقاقر كم زمسل زيلانيسكي امين اللو اللو يخون امبرتوم ناي امريكا لوخات تنقوق زخونة تسفا ار ايوم اللو ويتكوف روسيان يوكرينن كليتين سممعات كقبرا كم زقبا قليتو واشنگتن گناب سممعنو بسحزد لیو باعتاتات کم زلو و تأمن ایا ایلو ኩሽነር ድማ ነቲ ናይ መወዳእታ ሰሙን ሕማም ነቲ ዘተ ንምቕጻል ሓደስቲ ሓሳባት ከም ዘፍረየ ገሊጹ። ኣሜሪካውያን ሕጂ ብመንጎኝነት ኣሜሪካ ዝካየድ ሓድሽ ዙር ናይ ሩስያን ዩክሬይንን ዘተ ቀልጢፉ ክእወጅ ተስፋ ይገብሩ ኣለዉ። ዩክሬይንን ሕቡራት መንግስታት ኣሜሪካን ወከልቲ ኤውሮጳን ካልእ ኣኼባ ንምክያድ ተሰማሚዖም ኣለዉ። ቦትኡ ግን ገና ኣይተወሰነን። እንተኾነ ግን እቲ ዲፕሎማስያዊ ጻዕርታት እናቐጸለ እኳ እንተሃለወ እቲ ውግእ ግን ገና ኣየቋረጸን ዘሎ። ኣብ ትሕቲ ሩስያ እትርከብ ክረምያ ብሰንኪ ናይ ዩክሬይን ድሮን መጥካዕቲ ሓንቲ ጓል ሓዊሱ ክልተ ሰባት ከም ዝመቱ ተገሊጹ። ዩክሬይን ብወገና 100 ኪሎ ሜትር ናብ ውሽጢ መሬት ሩስያ እትያ ኣብ ራያዛን ዝርከብ መጻረዪ ነዳዲ ከም ዝሃረመት ገሊጻ። ሞስኮ ብወገና ሓይልታታ ኣብ ጸሊም ባሕሪ ዝነበረት ናይ ምዕራባውያን ወተሃደራዊ ንብረት ጽዕና ዝነበረት ናይ ዩክሬይን ጽዕነት መርከብ ከም ዝሃርሙ ገሊጻ። እዚ ጐንጽታት እዚ ሓድሽ ዲፕሎማስያዊ ምንቅስቃስ ይሃሉ እምበር እቲ መሰረታዊ ሕቶ ገና ከም ዘይተፈትሐ ዘርኢ እዩ። እዚ ድማ ሞስኮን ኪየቭን ነቲ ኣብ ኤውሮጳ ዝኸፈ ደማዊ ግጭት ንምብቃዕ ዋሽንግተን ዘድልዩ እዮም እትብሎም ስምምዓት ንምግባር ድልዋት ምዃነንን ዘይምዃነንን ዝገልጽ እዩ።
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቶር ኢየሱስ ክርስቶስ።